0: ምሽት 2 ሰዓት ተኩል ላይ በቀጥታ ተላልፎ የነበረው የቢቢሲ አማርኛ መሰናዶ አሁን በድጋሚ ቀርባል።
1: ቱንቆዩ
2: ሰላም እንደምን አምሽታችኋል አድማጮቻችን። ለረቡዕ ምሽት ያዝናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን በሆርሙዝ ወሽመጥ በኩል ስላለፈችው የኢትዮጵያ መርከብ
3: እንግዲህ አራት ወር ሊሞላት ምናልባት 3 ወይም 4 ቀናት ሲቀሩት ነው እንቅስቃሴ ጀመረችው ትላንትና።
2: በትግራይ ለ11 ወራት ያህል ደብዛው ስለጠፋው የፊልም ባለሙያ
4: ከዛሬ ምንም አይነት ፍንጭ አላገኘንም። የሆነ ነገር ቢሆን ኖሮ በተራ ሰዎች ለዚህ ታግተው ወይም ምናምን ቢሆን እስካሁን የሆነ ነገር እናገኝ ነበር።
2: ሂዩማን ራይትስ ዎች ህወሓት ለግዳጅ ወታደራዊ ምልመላ ያወጣውን ረቂቅ አዋጅ እንዲሰረስ ለመጠየቁም ዘገባ ይዘናል። አብራችሁን ቆዩ። Human Rights Watch ህወሓት ለግዳጅ ወታደራዊ ምልመላ ያወጣውን ረቂቅ ህግ በዝባዥ በማለት እንዲሰረዝ አሳሰበ። ዝርዝሩን ኬኔዲ አባተ ያቀርባል።
5: የትግራይ ክልል መሪዎች ለወታደራዊ ግዳጅ ምልመላ ለማድረግ ኃይል የሚሰጣቸውና ተቃዋሚዎችን እንዲቀጡ መንገድ የሚጠርግላቸውን ረቂቅ አዋጅ እንዲሰርዙ Human Rights Watch አሳሰበ። የሰብአዊ መብት ተሟጋቹ ሰኔ 16 ቀን 2018 ዓ.ም ተመረጠ ባወጣው መግለጫ ህወሓት ረቂቅ አዋጁን ያወጣው በፌደራል መንግስቱ የተሾሙ የክልሉን አስተዳዳሪዎች ከስልጣን አውርዶ ከኤርትራ ብሔራዊ የውትድርና አገልግሎት ጋር የሚመሳሰል አፈሳ ከጀመረ በኋላ ነው ብሏል።

0: ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 እስከ 50,000 ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። በትግራይ እየተካሄደ ያለው የግዳጅ ወታደራዊ ምልመላ በፈጠረው ስጋት ምክንያት በርካታ ወጣቶች ከክልሉ እየወጡ ወደ ቀሪው የኢትዮጵያ ክፍል እየሸሹ ሲሆን ሌሎች ደግሞ እዚያው ተደብቀው እንደሚገኙ ተናግረዋል። አፈሳው ከነዋሪዎችና ከመብት ተሟጋቾች ውግዘት እየገጠመው ቢሆንም ምልመላው በፈቃደኝነት የሚካሄድ ነው በማለት ህወሓት ማስተባበሉን የፈረንሳይ ዜና ወኪል AFP መዘገቡ ይታወሳል። በትግራይ በስፋት እየተካሄደ ያለው ወታደራዊ ምልመላ በአብዛኛው በፈቃደኝነት ላይ ብቻ ተመስርቶ የሚካሄድ መሆኑን የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ተናግረዋል። ነገር ግን ሁሉም የትግራይ ተወላጅ ግዛቱን ከህልውና ስጋት መከላከል ስላለበት ልዩ ሁኔታዎች አሉ በማለት የግዳጅ ምልመላው እንዳለ በተዘዋዋሪ ገልጸዋል። ሂዩማን ራይትስ ዎች ባወጣው መግለጫ ረቂቅ አዋጁ አሻሚና በጣም የተለጠጠ ቋንቋ መያዙን ይጠቅሳል። ይህም ለብዝበዛ ክፍት መሆኑን እንዲሁም ለተለያዩ ጥፋቶች እስራትና የሞት ቅጣትን ማካተቱን ገልጿል። ረቂቁ የወጣው በህዋትና በፌደራል መንግስቱ መካከል ያለው ውጥረት መባባሱ የትግራይ ንጹሃን ዜጎችን ለተጨማሪ የጭካኔ ድርጊት ያጋልጣል የሚል ፍርሃት በተፈጠረበት ወቅት መሆኑንም መግለጫው አክሎ ገልጿል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተባለው የሰብአዊ መብት ድርጅት የትግራይ የጸጥታ ኃይሎች በክልሉ መጠነሰ ፊ አፈሳና የግዳጅ ወታደራዊ ምልመላ ያካሄዱ መሆናቸውን በመጥቀስ መግለጫ ማውጣቱ ይታወሳል። BBC ያነጋገራቸው በክልሉ የተለያዩ ከተሞች የሚኖሩ ወጣቶችም ከስራ ቦታቸው ከመዝናኛ ስፍራዎችና ከህዝብ ትራንስፖርት ላይ በግዳጅ ተወስደው ወደ ተለያዩ ካምፖች መላካቸውን ተናግረዋል። ውጥረቱ በተባባሰበት በዚህ ወቅት አሜሪካ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ማስታወቋ አይዘነጋም። ህወሓት ለዚሁ ምላሽ ለመስጠት ባወጣው መግለጫ የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዞታል።
1: የኢትዮጵያ መርከብ ከአራት ወራት ገደማ በኋላ ከሆርሙዝ ወሽመጥ ወጥታ ወደ ጅቡቲ ጉዞ ጀመረች። ኤምቪ ጊቤ የተባለችው መርከብ የሆርሙዝ ወሽመጥ በመዘጋቱ ለወራት ቆማ መቆየቷን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ማርኬቲንግ መምሪያ ኃላፊና የኮሙኒኬሽን ተወካይ ኃላፊ አቶ ደምሰው በንቲ ለቢቢሲ ተናግረዋል።
2: ጊቤ መርከብ ከሻርጃ የተነሳችው ፌብሩዋሪ 28 ነበረ እንደ አውሮፓውያን አቆጣጠር። እንግዲህ ከዛን ጊዜ ጀምሮ አጋጣሚ ያክስተት ሲፈጠር በዛ ቦታ ላይ ልትቆይ ተገዳለች።
1: መቼ ነው መንቀሳቀስ የጀመረችው እንደገና?
2: እንግዲህ አራት ወር ሊሞላት ምናልባት 3 ወይም 4 ቀናት ሲቀሯት ነው መንቀሳቀስ የጀመረችው ትላንትና። ስለዚህ አሁን ገልፎ ፎማን አካባቢ ነው እንትን እያደረገች ያለችው። በሰላም ከአካባቢው ወጥታለች። ምናልባት የተወሰነ የባህር ላይ እንቅስቃሴው ካላስቸገራት በስተቀር በ30 አካባቢ ትደርሳለች ብለን ነው የምናስበው። እኛ ከዛ በፊትም ትደርሳለች ብለን አስበን ነበረ። ይሄ ሞንሱን የሚባል እንትን አለ አይደለ? የባህር ላይ እንትኑ እሱ ጉዞውን ስለሚገታ በተወሰነ መልኩ ያላትን ፍጥነት እንትን ሊገታ ትንሽ ሊያዘገያት ስለሚችል እንግዲህ 30 አካባቢ በ30 ጠዋት ትደርሳለች ብለን ነው የምናስበው ጅቡቲ ወደብ።
1: የሆርሙዝ ወሽመጥ ከተዘጋ በኋላ ብዙ መርከቦች ተስተጓጉለዋል፣ እንቅስቃሴያቸው ተገድቦ ብዙ ቆይተዋል። በዓለም ንግድም ላይ ተጽዕኖ እንዳሳደረ የሚታወቅ ነገር ነው። እስኪ የቆዩበትን ሁኔታና እናንተም ስታደርጉላቸው የነበረውን ክትትል ይንገሩኝ።
2: በእኛ በኩል በእኛና በመርከበኞቻችን መካከል በጊቤ መርከበኞች መካከል ተከታታይ ግንኙነት ነበረ። ግንኙነታችን አልተቋረጠም። በየጊዜው እንገናኛለን። የሚያስፈልጋቸውን ነገር በወቅቱ ይዘው ነበር የወጡት። ግን እንደ አስፈላጊነቱ ደግሞ በአስፈለገ ጊዜ አስፈላጊውን ነገር እንዲያገኙ የማድረግ ሁኔታ ከአካባቢው ነባራዊ ሁኔታ ጋር እንትን ባደረገ መልኩ ያንን ስናደርግ ነው የቆየ ነው። በዚህ ረገድ ያጋጠመ ችግር የለም። አጋጣሚ መርከቧ ስትወጣም ጭምር ነዳጅ እና ሌሎች አስፈላጊ ጉዳዮች ጋር ተያይዞ ያሉ ነገሮችን ዝግጁ ሆና ወጥታ የነበረ ከመሆኑ ጋር ተያይዞ በዛ በኩል ያጋጠመ ችግር የለም። ዞሮ ዞሮ እዛ አካባቢ ላይ መቆየት ምን ያህል ትንሽ ከበድ እንደሚል ግልጽ ነው፣ ለሁሉም ግልጽ ነው። በዚህ ረገድ መርከበኞቻችን የጊቤ በሙሉ በዚህ ረገድ ላሳዩት ድንቅ ቁርጠኝነትና ብቃት የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ በጣም ትልቅ አክብሮት አለው፣ ኩራትም ይሰማዋል።
1: እንግዲህ ኢራንና አሜሪካ የተደራ

0: እየተደራደሩ ነው በዚህ ጉዳይ ላይ የተለያየ መግለጫ ያወጣሉና የሚያልፉ መርከቦችም ይነገራል እንዲሁም እንቅስቃሴ የተገደቡ መርከቦች እንዳሉም ይነገራልና በምን አግባብ ነው ግቤ መርከብ ልታልፍ የቻለችው?
1: በዚህ ጉዳይ ላይ ምንም ልልሽ አልችልም። ይሄ የፖሊሲ ሜከሮች እንትን ነው የሚሆነው። እኛ ኦፕሬተሮች ነን። እኛ ከፖለቲካ ጋር ኦር ከሌሎች እንትኖች ጋር ግንኙነት የለንም። ስራችን ነው የምንሰራው። በፈቀዱልን ሁኔታ አልፈናል። ዝም ብሎ ግን እንደ ዜጋ የሚሰማኝ ነገር ምናልባት በሁኔታው ላይ ያለን የገለልተኝነት ጉዳይ ሊሆን ይችላል። ይህንን እድል ልናገኝ ይረዳል። ስለዚህ ከሚወጡት መርከቦች ጋር እኛም ይህን እድል አግኝተናል። ሌላውን ጉዳይ በተመለከተ ዝርዝር ጉዳይ ፖሊሲ ሜከሮችን የኢትዮጵያ ማሪታይም ባለስልጣን ወይም የሚኒስትሪ ኦፍ ትራንስፖርት ኤንድ ሎጂስቲክስ ኦር ሌሎች አካላት ሊሰጡበት ይችላሉ።
0: መርከቧ ምንድን ነው የጫነችው?
1: መርከቧ የተለያዩ ጭነቶችን ነው የጫነችው። ኮንቴነራይዝድ የሆኑ ጭነቶችን፣ የሕክምና መሳሪያዎችን ጭናለች። ሪፈር ኮንቴነር ጭናለች። የተለያዩ ፍሩቶችን ምናምን እንደዚህ በጥቅሉ ኮንቴነራይዝድ የሆኑ ጭነቶችን ነው የጫነችው።
0: ሌሎች መርከቦች አሉ እንደዚህ እንቅስቃሴያቸው ተገድበው እዛው ላይ እየቆዩ?
1: በርካታ መርከቦች እንደነበሩ ያው እኛም እንደ ማንኛውም ዜጋ ከዓለም አቀፍ መገናኛ ብዙሃን ስንሰማ ነበረ። አሁን ብቻ ትላንትና በነበረው የተካሄደውን ስምምነት ተከትሎ በርካታ መርከቦች እንደተለቀቁ ወይም ደግሞ ለማለፍ እድል እንዳገኙ ለማወቅ ችለናል። ያው እንደ ማንኛውም
0: የኢትዮጵያ መርከቦች
1: የሉም። ጊቤ ብቻ ነች የነበረችው ከሻርጃ በአጋጣሚ በዛ ወቅት የተመሳችው ጊቤ ብቻ ነበረች። ሌሎች መርከቦች ሁኔታው ከተከሰተ በኋላ ወደዛ አላማሉ። ሆርሙዝ ሰርጥ በቅርብ ርቀት ላይ በምትገኘው ዩናይትድ አረብ ኤምሬትስ በስተ ምስራቅ ላይ ካላችው ኮርፋካን ወደብ ላይ ደርሳ የመጣች አንድ መርከብ አለች፣ አሶሳ። ከዛ በኋላም እንደዚሁ ተመሳሳይ የህክምና እቃዎችና ሌሎች ጭነቶችንም ጭና የወጣች መርከብ አለች። ከዛ ባሻገር ሆርሙዝ ሰርጥን አቋርጣ ያለፈች የለችም።
0: 20% የሚሆነው የዓለም ነዳጅ የሚጓጓዝበት የሆርሙዝ ወሽመጥ የባህረ ሰላጤውን ጦርነት መጀመር ተከትሎ ከመዘጋቱ በፊት በየቀኑ 138 ገደማ መርከቦች ይተላለፉበት ነበር። ኢራን ወሽመጡን ከዘጋች በኋላ 1150 የጭነት መርከቦችና ከ20000 በላይ የመርከቦቹ ሰራተኞች ለወራት ቆመው ለመጠበቅ ተገደዋል። አድማጮች፣ አሁን ደግሞ የመሸጋገሪያ ዜናዎችን ላሰማችሁ። በሱዳን ወሲባዊ ጥቃትን እንደ ጦር መሳሪያ በመጠቀም መባባሱን ተመድ አስታወቀ። ጦርነቱ ከጀመረ ወዲህ 500

0: ገቡን የድርጅቱ የሰብአዊ መብቶች ቢሮ ገልጿል። በኬንያ ታዳጊዎች ከመቱበት የእሳት አደጋ ጋር በተያያዘ ተማሪዎች ሊከሰሱ ነው። ባለፈው ወር በጊልጊል ከተማ በሚገኝ የሴቶች አዳሪ ትምህርት ቤት በተነሳ እሳት 16 ተማሪዎች መሞታቸው ይታወሳል። ፈረንሳይ ለመጀመሪያ ጊዜ በኢቦላ የተያዘ ሰው መገኘቱን አረጋገጠች። ቫይረሱ የተገኘበት ግለሰብ ዲሞክራቲክ ሪፐብሊክ ኮንጎ ውስጥ የሰብአዊ ረድኤት ተልዕኮ ላይ ሲሳተፍ ቆይቶ የተመለሰ ዶክተር እንደሆነ የአገሪቱ መንግስት አስታውቋል። አሜሪካና እስራኤል ደቡብ ሊባኖስን ለአገሪቱ ጦር የማስረከብ እቅድ ማውጣታቸውን ሮይተርስ ዘገበ። በዚህ እቅድ የሚካተቱ የሊባኖስ ኃይሎች ከአሜሪካ ስልጣና እንደሚሰጣቸውና ከሂዝቦላ ጋር ግንኙነት እንደሌላቸው ለማረጋገጥም የደህንነት ማጣራት እንደሚደረግ ተገልጿል። ዜናዎቹ እነዚህ ናቸው። በትግራይ የፊልምና ካሜራ ባለሙያ የሆነው ፊሊሞን ገብረህይወት ለአንድ አመት ገደማ የገባበት ሳይታወቅ መሰወሩ በርካቶችን በማህበራዊ ሚዲያ ያነጋገረ ነው። ገሚሶቹ ወጣቱ ይሰራ ከነበረው ስራ አንጻር በኤርትራ መንግስት ታፍኖ ተወስዶ ሊሆን እንደሚችል ጥርጣሬ አላቸው። ይህ ጥርጣሬ በአንዳንድ የቀድሞ የህወሓት ጄኔራሎች ጭምር ሲስተጋባ ይሰማል። ባለቤቱ ገነት እዝራም የኔም ጥርጣሬ ወደዚያው ያጋድላል ትላለች።
1: 2017 ናሴ 4 ማታ ላይ 2 ሰዓት አካባቢ የመጣው ነው ብሎ ስልክ ደውሎልኝ ነበር። ከዛ ከግማሽ ሰዓት በኋላ ስደውል ስልኩ እየጠራ አይነሳም። ከሁለት ተኩል በኋላ አይቆይም ወደ ቤት ነው የሚመጣው። እና እኔም ከጊዜው ጥሩ ስላልነበረ ሰው እየተገደለ ሌቦች ምናምን ስለነበረ የዛን ጊዜ ለዛ ነበር የፈራሁትኝና ከዛ ጠዋት ላይ ሪፖርት አደረኩኝ ወደ ክፍለ ከተማ የሚገኙ ፖሊስ ጣቢያ። ፎቶውን በሶሻል ሚዲያ ምናምን ፖስት አደረግ ነው ማለት ነው።
2: ለመጨረሻ ጊዜ አየሁት የሚለው ሰው ማን ነው?
1: አይ ምንም አየሁት የሚል ሰው የለም። ያው በሶሻል ሚዲያ አሉ አለ ኤርትራ ወስዶት ነው እንደዚህ ዶክመንተሪ እየሰራ ስለነበረ እንደዚህ ኤርትራን አለ እንደተወሰደ ምናምን አቃለን ብለው አዲስ አበባ ያሉ ሰዎች ያወራሉ። በሶሻል ሚዲያ ብዙ ሰው ያወራል። የኔም ግምት እንደዛ ነው ማለት የሆነ ወንጀል የሚሰራ ሰው የሆነ ነገር አድርጎት ቢሆን እስከ ዛሬ ምንም አይነት ፍንጭ አላገኘንም። የሆነ ነገር ቢሆን ኑሮ በተራ ሰዎች እንደዚህ ታግቶ ወይም ምናምን ቢሆን እስካሁን የሆነ ነገር እናገኝ ነበር። የኔ እምነትም እንደዛ ነው ማለት የሆነ ነገር በቃ በመንግስት ጉዳት እንደደረሰበት ወይም የሆነ ነገር እንደሆነ ነው እኔ የማስበው ማለት ነው።
2: ገነት፣ ወደዚህ ጥርጣሬ ሊያመራሽ የቻለው ምንድን ነው? ምልክቶች ነበሩ? ስጋቶች ነበሩበት? በግል ስታወሩ እንደዚህ ፍርሃቶቹን ገልጾልሻል?
1: አይ እኔ የዛን ጊዜ የነገረኝ ነገር ምንም ነገር የለም። ግን ዶክመንት ስራ ይሰራ ነበር ወይ እንደዚህ የሚሰራ ከሆነ እንደዚህ ሊይዙት ይችላሉ በአለፈው ጦርነት ጊዜ ማለት ነው። እና እሱ ደግሞ ዶክመንተሪ ስራዎችን እየሰራ ለትግራይ መንግስት ማለት ነው ይሰራ ነበር። ቅረጽ ከተባለ ቀርጾ ምናምን ይሰጣቸው ነበረ እንጂ ምንም ለዛን ስጋት የሚያደርሰው ነገር ነው ያላቀም። ግን ያለው ሁኔታው ያገሩ ሁኔታው ነው እንደዛ እንዳስብ ያደረገኝ ማለት ነው። አሁን የዛን የኤርትራ ጆኖሳይድ እየሰሩ የነበሩ ካሜራማኖች ማስፈራሪያ ዛቻ ምናምን እየደረሰባቸው ነበሩ ምናምን ከነሱ እንትን ብዬ ነው አሁን የዛን ጊዜ ይሰራ ከነበረ እንደዚህ ሊደርሰው ይችላል ይላሉ። ከዛም በሶሻል ሚዲያ እንደዚህ አስመራው ወደ ኤርትራ እንደተወሰደ ራሳቸው እንደያዙት ምናምን ነው የሚናገሩት። እና እዚህ ያለው ፖሊስ ደግሞ ምንም ነገር ፍንጭ ሊያመጣልኝ አልቻለም። ስልኩም ይሰራል በተደጋጋሚ ለነሱ ራሱ እየሰራላቸው ነው። ስልኩም ይጠራል ይዘጋል።
2: የባለቤትሽ ስልክ ነው የሚሰራው አሁንም ድረስ?
1: አዎ ይሰራል። አንዳንዴ በተለያየ ቁጥሮች ይሰራና ከዛ ለምንድነው ሎኬሽኑ አምጥታችሁ ለምን አታዩትም ስንላቸው ፌደራል ስልኩ ስለዘጋው እዚህ ማግኘት አንችልም፣ ከፌደራል ነው የምንጠብቀው፣ ፌደራል ደግሞ አልሰጠንም እስካሁን ነው የሚሉት። ምላሻቸው ይሄ ብቻ ነው። ሌላ ፍንጭም አለ ሊይዙትና ማድረግ ያለባቸው ነገሮችም አሉ። እንደዛም እያደረጉ አይደለም። በቃ አመት ሊሆነው ነው፣ ምንም አይነት ፍንጭ አላገኘንም ነው ምላሻቸው።
2: ዘጋቢ ፊልም ይሰራ ነበር ብለሽኛል። ጋዜጠኛ ነበረ? የመንግስት ሚዲያ ላይ ነበር የሚሰራው? ምንድን ነው የሚሰራው?
1: አይ እሱ የግል ስራ ነው የሚሰራው። የዛን የጦርነቱ ጊዜ ግን ስራ አለን ብለው ማለት ነው እኛ አዲግራት የሚባል አለ እዛ ነበር የምንኖረው። እዛ ከተማው እየሰራላቸው ነበረ የዛን ሰዓት የነበሩ ስብሰባዎች ምናምን የነሱ የሚፈልጉት ነገር ዶክመንተሪ ስራዎች ምናምን እየሰራ ለእንትኑ ያስረክብ ነበር የዛን ጊዜ ማለት ነው እንጂ እሱ የራሱ የግላችን ስራ ክሊፖች፣ የፊልም ስራ፣ የሰርግ ምናምን ነው የምንሰራው። ግን የጦርነቱ ጊዜ ስራልን ብሎ

0: ይሰራ ነበረ። መንግስቱም ያውቃል እዛ ይሰራ እንደነበረ። ከዛ ደግሞ የሆነ ዶክመንት አለ የዛን ጊዜ የቀረጽኩ የያዝከው አለ ምናምን ተብሎ ነው የተያዘው ነው የሚለው ሰው እኔ የማገኘው ፍንጮች ማለት ነው። ሚዲያ ላይም እየወጡ ያወራሉ ጀነራሎች እዚህ የነበሩ አሁን አዲስ አበባ ያሉት እነሱም እንደዛ ብሎ ሚስጥር ያወጣሉ።
1: አሁን እንደዚህ በሶሻል ሚዲያ እንደዚህ ስም ያላቸውም መረጃ ሊኖራቸው ይችላል ተብለው መረጃቸው የሚናገሩት ነገር የማይናቁ ሰዎች ወደ ኤርትራ ሄደዋል የሚሉ ከሆነ እነሱን ለማግኘት እና ያ መረጃ እንዴት እንዳገኙት ምን ያህል እርግጠኛ እንደሆኑ ለመጠየቅ አልሞከርሽም?
0: እየሞከርኩኝ ነው። አሁን እዚህ ትግራይ ስለሆንኩኝ አልተመቸኝም እንጂ ሰሞኑን አዲስ አበባ መጥቼ ሰውየው ላገኘው እያሰብኩኝ ነው። ሰውም እያነጋገርኩ ነው እንዲያገናኙኝ ማለት ነው። እነሱ ግን እርግጠኞች ሆነው ነው እንደወሰዱት። ዶክመንተሪ የሰራው ዶክመንት ስላለ የጄኖሳይድ ስለሆነ እሱን ስለሚፈልጉት ሌላም እጁ ላይ ካለ ለማጣራት ነበር የወሰዱት ነው የሚሉኝ።
1: ልጆች አሏችሁ?
0: አዎ ሁለት ልጆች አሉ፣ አንድ ሴት አንድ ወንድ።
1: ስንት አመታቸው?
0: 6 እና 3 አመታቸው።
1: ምን ይላሉ አባታቸው ለዚህን ያህል ጊዜ ሲጠፋ ምንድነው የምትነግሪያቸው አንቺስ?
0: ይህ በጣም ከባድ ነው። በቃ እኔ አሁን ለስራ እንደወጣ ምናምን ነው ነግራቸው፣ ግን ትልቋ ታውቃለች። በቃ ሰውን በሚያወራው ነገር ምናምን አንዳንዴ ትትላለች። ያው እኔም ፊት ስለማልሰጣት ያው የለም ለስራ ወጥቷል ስለምላት ነው እንጂ በጣም ከባድ ነው።
1: ከምታናግሪው ፖሊስ ውጪ ከፍተኛ የመንግስት ባለስልጣናት የክልሉን ለማግኘት ለማነጋገር ሙከራ አድርገሻል?
0: አዎ እስከዛሬ ሰዓት አቁሜ አላውቅም። ቶ ይመለከተዋል ብዬ የማስባቸው ቢሮዎች እየሄድኩኝ የፍትህ ቢሮዎች የሰላምና ጸጥታ ክልል ቢሮም ፕሬዚደንት ለመነጋገር ሞክሬ ነበር። ከዚህ በፊት የነበረው አነጋግሬው ነበር። ያው በየጊዜው
1: ማን ማለት ነው ታደሰ ወረደን ማለት ነው?
0: እሺ አዎ አዎ አግኝቻ ወርቼው ነበረ። ያው ስላለ ነገር መፍትሄ እንድትሰጠኝ እስካሁን ምንም ያገኘሁት ፍንጭ የለም። የእኔ እምነትም እንደዛ ነው፣ ግምቴ እንደዛ ነው። ተራ ወንጀለኛ ቢሆን ኖሮ የያዘውን ላፕቶፕም ስልኩን ቀምቶ ነበር የሚሄደው። ይሄ ግን የተለየ ነገር ነው፣ ዲዛይን በቃ እየተደረገ ነገር ነው። እና እባክህን በቃ መፍትሄ ስጡኝ፣ ፍትህ ስጡኝ ብዬ በተደጋጋሚ እስከ ዛሬ ቀን ያልሄድኩበት ቢሮም ያላናገርኩትም ፖሊስ ኮሚሽን ሁሌ ነው እንጂ የማነጋግረው፣ ግን መፍትሄ የለም በቃ።
1: አንቺ ግን አሁንም ፖለቲካዊ ምክንያት ይኖረዋል ነው አይደለ? እንጂ ተራ ወንጀል ሊሆን አይችልም።
0: ስልኩም እየሰራ እየጠራ ሎኬሽኑ ስለምንድን ነው እስካሁን ማግኘት ያቃታቸው? ከሚወራው አንጻር በራሴ መንገድ የምሰማቸው ነገሮችን እነሱም ያውቃሉ ብዬ ነው የማስበው። በቃ ላለመናገር ነው እንጂ የሆነ ፍንጭ ያገኙ ነበር። ወንጀል ቢሆን ምን ቢሆን ያቅታቸዋል ብዬ ስለማላምን ነው።
1: በቀን ውስጥ ስንቴ ትሞክሪያለሽ በአማካይ ወደ እሱ ስልክ ምናልባት ከተነሳ በሚል ተስፋ?
0: በየቀኑ እደውላለሁ፣ ስፔሻሊ ማታ ማታ እደውላለሁ ሁሌ። ግን አንዳንዴ ዝግ ነው፣ አንዳንዴ ይሰራል፣ ይጠራልና ይዘጋል ማለት ነው። እኔ የቤት እመቤት ነኝ፣ እሱም ነበር የሚያስተዳድረን። ከሱ በላይ ግን አሁን እኔ በጣም የጨነቀኝ የእሱ ያለማግኘት ነው ማለት አሁን እኔ የሆነ ነገር ባቅ ኑሮ ወደ ስራ ወጥቼ ልጆቼን ማሳደግ እችል ነበር። በጣም ከባድ ነው ከምነግረህ በላይ ማለት ነው። ማለት አሁን ነገስ ምን አገኘዋለሁ ወይ ይመጣል ወይስ ምን ሆነ ይሆን ማለት በጣም ከባድ ነው ከምነግረህ በላይ ማለት ነው። ለእኔ አንድ አመት ማለት ሺህ አመት እንደሆነ ነው እኔ የምቆጥረው። በጣም ከፋይናንሻል ችግር በላይ አሁን የእሱና ምንም ነገር ፍንጫ ያለማግኘቴ ነው እኔ በጣም እንትን የሚለኝ። በጣም ከባድ ነው ከምነግረህ በላይ።
2: በጉዳዩ ዙሪያ የኤርትራ ኮሚኒኬሽን ሚኒስትር የሚያውቀው ነገር ካለ በሚል በስልክ ሙከራ አድርገን ምላሽ አላገኘንም። ምላሽ እንዳገኘን ወደ እናንተ የምናቀርብ ይሆናል። የትግራይ የጸጥታ ኃላፊዎች ለቢቢሲ ትግረኛ በሰጡት ምላሽ ጉዳዩን እየመረመርን ነው ከማለት ውጪ ዝርዝር ማብራሪያ አልሰጡም። አድማጮቻችን ለዛሬ ያልናቸውን በዚህ ሆነው የምናጠናቅቀው፣ ነገ በሌሎች ዘገባዎች እንገናኛለን። እስከዚያ በያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።

0: ኣዕናዊ ኩናት ክልተ ዓመት ኣይሓወይን ዘለዉ ሰመዝት ክልል ነቲ ዘሎ ፖለቲካዊ ውጥረት ንምፍታሕ ንሲቪላውያን በስገዳድ ናብ ወታደራዊ ኣገልግሎት ብምእታውን ነዚ ተግባር ንዝነቕፉ ብምቕፃዕን ክኸውን የብሉን ኢሎም። ሂማን ራይትስ ዎች እቲ ሓድሽ ኣዋጅ ዘይንፁርን ንተመዝማዝነት ክፉት ዝኾነ ሰፊሕ ትርጉም ዝህበን ቋንቋ ዝተጠቐመ ምዃኑ ብምግላፅ ብትሪ ነቒፉ። ብመሰረት ፀብጻብ ትካል ሰብኣዊ መሰላት ሰበስልጣንን ሓይልታት ፀጥታን ትግራይ ኣባላት ሓይልታት ትግራይ ንዝኾኑ ናብ ኣሃዱታቶም ክምለሱ ይእዝዙ ከም ዘለውን ገዛገዛ እናዘሩ ድማ ትሕቲ ዕድመ ዝርከብዎም ዜጋታት በስገዳድ ይምልምሉ ከም ዘለውን እቲ ትካል ሓቢሩ። ካብቲ ወታደራዊ ምልመላ ንዘምልጡ መንእሰያት ስድራ ቤቶምን ደቆምን ብሓይልታት ፀጥታ ይቕፅዑ ከም ዘለው በዚ ዝተረበሹ ዜጋታት ድማ ነቲ ግዱድ ምልመላን ስግኣት ሓድሽ ኩናትን ብምፍራሕ ካብቲ ክልል ይሃድሙ ከም ዘለው እቲ ፀብጻብ የረድም። ቢቢሲ ትግርኛ ነዚ ኣብ ትግራይ ይካየድ ዘሎ መጠነ ሰፊሕ ግፋን ማእሰርትን ዝምልከት ፍሉይ መደብ መስርሑ ይፍለጥ። ብመሰረት እቲ ትካል ሰብኣዊ መሰላት ዝረኣዩ ኣዋጅ ስትራቴጂያዊ ናውቲ ምክልኻል ንዘበላሹ ንሰላምን ፀጥታን ትግራይ ኣብ ሓደጋ ንዘውድቕ ምስ ፀላእይ ንዝተሓባበር ወይ ንሓድነትን ግዝኣትን ትግራይ ንዘፍርስ ዜግነቱ ብዘየግድስ ብሞት ይቕፃዕ። በዚ ድማ እቲ ትካል መቕፃዕቲ ሞት ብዝኾነ ይኹን ኩነታት ከም ዝቃወሞ ኣዘኻኺሩሎም። ብተወሳኺ እቲ ኣዋጅ ነቲ ወታደራዊ ክተት ንዝነቕፉን ተቃውሞ ንዘለዓዕሉን ክሳብ 25 ዓመት ዝበፅሕ ማእሰርቲ ይውስን። ካብ ወታደራዊ ኣገልግሎት ንዝሃድሙ ወይ ፀውዒት ንዘይኽብሩ ወይ ድማ ንክሃድሙ ዝተሓባበሩ ክሳብ 50,000 ብር ኢትዮጵያ መቕፃዕቲ ይንብር። እዚ ከዓ ህወሓት ኣብ ልዕሊ ናፃ ማዕኸናት ዜና ፀቕጢ ኣብ ዝገብረሉን ኣጀንዳ ፀላእይ ንዘሰጉማ ዝበለን ማዕኸናት ዜና ዜሮ ተፃዋርነት ከም ዘለዎ ኣብ ዘፍለጠሉን እዋን እዩ ዝኽሰስ ዘሎ። ኩነታት ትግራይ ብፍላይ ካብ 2024 ኣትሒዙ ኣብ ውሽጢ መርሕነት ህወሓት ዝተፈጠረ ምግምማዕ ስዒቡ ነቲ ክልል ናብ ክልተ ዓበይቲ ጉጅለታት ተመቃቂሉን ፖለቲካውን ፀጥታውን ዘይምርግጋእ ፈጢሩን ፀኒሑ እዩ። ትካል ሰብኣዊ መሰላት ሂማን ራይትስ ዎች ኣብ መደምደምታ ፀብጻቡ ሕብረት ኣፍሪቃ፣ ኬንያ፣ ደቡብ ኣፍሪቃ፣ ኣሜሪካን ሕብረት ኣውሮጳን ኣብ ልዕሊ ሰበስልጣን ትግራይ ፀቕጢ ብምግባር ነቲ ናይ ኣስገዳድ ወታደራዊ ምልመላ ደው ከብሉን ነቲ ኣዋጅ ክስርዝዎን ፀውዒት ኣቕሪብሎም። እቲ ንትግበራ ስምምዕ ፕሪቶርያ ምፍታሕ ዕጥቅን ሓለዋ ሲቪላውያንን ሓዊሱ ክከታተል ዝቆመ መካኒዝም ሕብረት ኣፍሪቃ እውን ነዚ ጉዳይ ብህፁፅ መርሚሩ ብግሁድ ፀብጻብ ከቕርብ ተማሕፂኑሎም። ምጥያሽ ኣባላት ሃገራዊ ኣገልግሎት ብሰንኪ ምስ ኢትዮጵያ ዝፀንሐን ዝቕፅል ዘሎን ጎንፅን ወጥርን ክፍፀም ከም ዘይተኸኣለ ሚኒስትሪ ዜና ኤርትራ ገሊፁ። ፍሉይ ልኡኽ ሕቡራት ሃገራት ኣብ ጉዳይ ሰብኣዊ መሰላት ኤርትራ መሓመድ ዓብድሰላም ባቢከር መንግስቲ ኤርትራ ነቲ ንውልቀ ሰባት ኣብ ከቢድ ፀገም ኣውዲኦ ዘሎ ግድድ ዕስክርና ንምምሕያሽ ዝወሰዶ ዝኾነ ዓይነት ስጉምቲ የለን ብምባል ኣብ ዝሓለፈ ሰሙን ገሊፁ ነይሩ። ኣዜብ ብርሃነ
1: ሚኒስተር የማነ ብ23 ሰነ ኣብ ኤክስ ብዘውፅኦ ፅሑፍ እቲ መንግስቲ ዝቕፅሎ ዘሎ ግዱድን ገደብ ኣልቦን ሃገራዊ ኣገልግሎት ከብቅዕ ዝገብር ምሕፅንታታት ነቲ ሃገር ንምስርጣይ ዝተማሃዘ ሓሳይ ፖሊሲታት ዘንቀሎ ምዃኑ ብምግላፅ ወቂሱ። እቲ ጉዳይ ዳግም ኣቓልቦ ገለ ወገናት ከም ዝረኸበ ዝጠቐሰ እቲ ሚኒስተር እቶም ኣብቲ ዘየቋርፅ ምከራ ኤርትራ ደገፎም ዘይሃቡ መሻርክቲ ብዛዕባ ቅርፂ ምክልኻል ኤርትራ ምኽሪ ክህቡ ዝሓተቶም ከምዘየለ ገሊፁ። ኣቶ የማነ እቶም ወገናት መን ምዃኖም ብንፁር ኣይጠቐሰን። እንተኾነ ግና ብዝሓለፈ ሰሙን ፍሉይ ልኡኽ ሕብራት ሃገራት መሓመድ ዓብደሰላም ባቤከር ኣብ ዘቕረቡ ፀብጻብ ኤርትራ ነቲ ንውልቀ ሰባት ኣብ ከቢድ ፀገም ኣውዲኡ ዘሎ ወታደራዊ ኣገልግሎት ንምምሕያሽ ዝወሰደቶ ዝኾነ ዓይነት ስጉምቲ የለን ኢሉ ነይሩ። እቲ ፀብጻብ ካብ ሓምለ 2025 ጀሚሩ ኣብ ዘዋ ደቡብ ንኣብነት ኣብ ሰገነይቲ ብርቱዕ ግፋ ከም ዝተኻየደ ብምጥቃስ እዚ ግዱድ ዕስክርና ኣብ ልዕሊ መንእሰያት ሓያል ቁጥባውን ማሕበራውን ፀቕጥታት ይፈጥራሉ ክብል ኣብ ጀኔቫ ንዝተጋብአ ቤት ምክሪ ሰብኣዊ መሰላት ኣፍሊጡ። ኣቶ የማነ ኣብ ዝሃቦ ዝርዝራዊ መግለፂ 5 ዓበይቲ ነጥብታት ኣስፊሩሎ። ቀዳማይ ኤርትራ ኣብ ፈለማ ዓመታት ናፅነት ዓብዪ ሰራዊት ናይ መሓዝ መደብ ከም ዘይነብራ ብምግላፅ 1992 ነቲ ኣስታት 100,000 ዝነበረ ዓቕሚ ሰብ ህዝባዊ ግንባር ብ65 ሚታዊት ክጎድል ከም ዝወሰነን ወታደራዊ ሰረተ እምነት 35 حموشتن شح زبت حنشتو من دب موياوي سراويت محزد راي كم زنبرن الزخاخيرو هقراو أقل قلو دمه كم ملاته نايوات آسقات الزعلمه عقر سراويتين يرو كالاي بمسالة نايشعن جعت ميتن تيسعن أربعتن أواجه هقراو أقل قلو نعسر تشمون تأوارح زيت أنح منبارو الزخاخيرو بسنكتي أبشعن جعت ميتن تيسعن شمونتن زيت

0: ተወልዐ ናይ ወራር ኩናት ምስ ኢትዮጵያ ግን ገደብ ኣልቦ ክኸውን ከም ዝተገደደ ይምጉድ ብ2005 ኮሚሽን ካሕሳ ኤርትራ ነቲ ኩናት ከም ዝጀመረቶ ብምውሳን ኣስመራ ቁኑዕ ኣይኮነን ብምባል ነቲ ብይን ክትቅበሎ ከላ ኣዲስ ኣበባ ነቲ ናይ 2002 ናይ ደቡብ ውሳነ ምሕሳማ ነቒፉ ሳልሳይ እቲ ኣስታት 100,000 ሰባት ዝቐዘፈ ኩናት ብስምምዕ ኣልጀርስ ምስ ኣብቅዐ ኣብ 2001 ክሳብ 2007 ልዕሊ 105,000 ኣባላት ከም ዝተሰናበቱ ኣቶ የማነ ኣነፂሩ ኣብ መወዳእታ ግን ስርዓት ኢትዮጵያ ውዕል ብምጥላም ባድመ ሒዙ ብምቕፃሉ እቲ መደብ ተወንዚፉ ራብዓይ ብቀዳማይ ሚኒስትር ኣብይ ዝምራሕ መንግስቲ ኢትዮጵያ እውን ናይ ወራር ፖሊሲ ይቕፅል ከም ዘሎ ብምኽሳስ ኣዲስ ኣበባ ኣብ ደገ ቀይሕ ባሕሪ ክትውንን ትገብሮ ዘላ ጎስጓስ ብዓይኒ ኣስመራ ኣዋጅ ኩናት እዩ ኢትዮጵያ ብወገና ኤርትራ ንዕጡቃት ተቃውምቲ ትሕግዝ ኣላ ክትብል ትወቅስ ኣብ ሚያዝያ 2018 ቀዳማይ ሚኒስትር ኣብይ ናብ ስልጣን ምስ መፀ ሕወሓት ናብ መቐለ ምስ ሰሓበን ናይ 20 ዓመታት ኩነተ ኩናት ዘብቅዐ ናይ ሰላም ስምምዕ ተፈሪሙ ነይሩ ትኾነ ግን እቲ ገደብ ኣልቦ ኣገልግሎት ናብ ንቡር 18 ኣዋርሕ ኣይትመልሰን እኳ ዳ ኣባላቱ ናብቲ ደማዊ ኩናት ትግራይ ክኣትዉ ተገዲዶም ገለ ተሓለቕቲ ድማ ንፕሬዚደንት ኢሳያስ ነቲ ሃገር ብዘይምቋውን ምርጫ ንልዕሊ 35 ዓመታት ክመርሕ መንስያት ንስልጣኑ ከይብድህዎ ብሃገራዊ ኣገልግሎት ዕድሚኦም ካሕልፉ ይገብራሉ ይብሉ ሚኒስተር የማነ ከም 5 ነጥቢ ዘለዓለ ድማ ንፁር ኣባላት ንምቅላል ኣብ ሲቪላዊ ትካላት ንዘለዎ ሓድሽን ኣዝዩ ዝለዓለ ደሞዝ ተገይርሎም ይብል ንወተሃደራዊ ኣባላት ግን ሓበሬታ ኣይሃበን ኣብ መወዳእታ እቲ ዝካየድ ዘሎ ናይ ፀለመ ጎስጓስ ካብ ሓልዮት ህዝቢ ኤርትራ ዝብገስ ከም ዘይኮነ ብምግላፅ ነቒፉ ብሰንኪ እዚ ኣገልግሎት እዚ ብኣማኢት ኣሸሓት ዝቕፀሩ መንእስያት ናብ ስደት ክውሕዙ ፀኒሖም እዮም
1: ሕዚ ድማ ሓፀርቲ ዜናታት ክነግረኩም ሊብያ ንዜጋታት ኢትዮጵያ ኤርትራ ሱዳንን ሶማልያን ዝምልከት ሓድሽ ኣዋጅ ኣፅዲኣ እቲ ኣብ እታ ካልኣይቲ ዝዓበየት ከተማ ሊብያ ዝኾነት ቤንጋዚ ዝመደበሩ ሓደ ክንፊ ናይቲ ኣብ ክልተ ተመመቂሉ ዘሎ መንግስቲ ሊብያ ብሰሉስ ዘውፅኦ ኣዋጅ ዜጋታት ኤርትራ ኢትዮጵያ ሱዳንን ሶማልያን ብኩሉ ናይ መሬት ባሕርን ኣየርን ኣፍ ደገታት ናብ ግዝኣት ሊብያ ብምእታው ከም ዝተኸልከሉ ይጠቅስ እንተኾነ ኣባላት ዲፕሎማሲ ሲያውን ቆንስላውን ተልእኾታትን ስድራ ቤታቶምን ከምኡውን ኣብ ዓውዲ ትምህርትን ሕክምናን ዝነጥፉ ሰራሕተኛታት ሕጋዊ ናይ ስራሕ ውዕልን ፍቓድን ካብ ዝምልከቱ ኣካልን ተቐሪቦም ካብ ዝእገዳ ነፃ ምዃኖም እቲ ኣዋጅ ይጠቅስ ጊቤ ብዝብል እትፅዋዕ መርከብ ኢትዮጵያ ካብ መፃቦ ሆርሙዝ ናብ ጅቡቲ ተበጊሳ ኣብ መፃቦ ሆርሙዝ ተዓፅያ ዝፀንሐት እዛ መርከብ ጉዕዝኣ ከም ዝጀመረት ሚኒስትር መጓዓዝያን ሎጂስቲክን ባሕሪ ኢትዮጵያ ኣፍሊጡሎ ኢራን ኣብ መወዳእታ ለካቲት ኣብቲ ወሽመጥ ኩናት ኣብ ዝጀመረትሉ እዋን ኣትሒዛ ንመፃቦ ሆርሙዝ ዓፅያቶ ዝፀንሐት ኮይና ናይ ኢትዮጵያን ካልኦት ሃገራትን ዝርከብኦም 1150 መራኽብ ፅዕነትን ልዕሊ 20,000 ኣባላት ሰራሕተኛታትን ንምሕላፍ ንኣዋርሒ ክጽበይ ተገዲዶም እዮም ፈላሚ ትሪልየነር ዓለም ኮይኑ ዝቐነየ ኢሎን ማስክ ናብ ቢልየነር ወሪዱ እቲ ኣብ ዓለም ዝሃፍተመ ኣሜሪካዊ ዋጋ ብርክታት ናይቲ ዝውንኖ ትካል ስፔስ ኤክስ ብምጉዳል እዩ ሃፍቱ ካብ 1 ትሪልየን ናብ 957 ቢልየን ወሪዱ ዘሎ እቲ ወናኒ ትካል መኻይን ቴስላ ዝኾነ ማስክ ንስፔስ ኤክስ ናብ ዕዳጋ ስቶክ ዓለም ድሕሪ ምፅምባር እዩ ሃፍቱ ሰማይ ዓሪጉ ቐኒዩ ፋና ተስፋይ ኣብ ኢትዮጵያ ካብ ዘለዋ ሒደት ደቂ ኣንስትዮ መራሕቲ በፃሕቲ ዓዲ ሓንቲ እያ ብፍላይ ድማ ኣብቲ ፀምፀም በረኻ ዓፋር ዝርከብ መስሕብ በፃሕቲ ዓዲ ዝኾነ ዳናክል ዲፕሬሽን ብብዝሒ ትንቀሳቀስ ኣብዚ ፍሉይ መልክኣ ምድርን ዓሚቕ ባህላዊ መሰናኽላትን ዘይፍለዩ ዓውዲ ድማ ብዙሓት ብድወታት ብምስዓር ኣብ ዓውዲ ቱሪዝም እቲ ሃገር ኣሰራ ተንብር ኣላ
2: ሰላም ኳና ተስፋይ ይበሃል ቱር ጋይድ ትራቨል ኤጀንት ቱር ኦፕሬተርና ቱር ቢዝነስ ኦነር እየ ተወሊደ ለዓወ ኩሉ መቐለ ከተማ ፍሉይ ስሙ ኢንዱስትሪ 06 ዝበሃል መንደር እዩ ና ሕክምናና ና ቱር ኦፕሬሽንስ ሆሊደይስ ፓኬጅ ኢትዮጵያን ኤርላይንስ ምሩቅቲ እየ ኢንዲፐንደንት ኣድቨንቸር በርድ ዋቺንግ ሳንሴት ሳንራይዝ ዝሕጉስዋሰብ እየና ብጣዕሚ እየ ትራቨል ፎቲ ካብ ትምህርቲ ዓለም ወፅእሲ ኣብ ክረምቲ ትምህርቲ ዕረፍትስ ኣት ክሕግዞ ኢለ ዘመድና ትውሮ ዝሰርሕ ዘመድና ኣት ካብኡ ቋንቋ ስለልፈል ገለ ክሕግዞ ነይረ ካብኡ ድሕሪ ግንስ ቀሪአ እዩ ቀይተ ወይ ወፃ ወይ ካብ ዝኾነ ስራሕ ሰሪሓ ኤርታዕለይ በፂሓ ዝመፀስ ዓብዪ ነገር እዩ አለት ቦታ ቆጥሪ ቢወት ነረፈር ትበረካት ክሮስ ትደዘርትና ካውቴ ኢቭን ቲንክስ ኢዝ አላትና ካሊ ነገር ይኔሮ ካውስ ጋሻሹ ሉሁ ካሞራሲ ንጉሆ ካራስ ተላይን ፋናት ለይ ጅግና ኢፌል አማኢት ጋሻሹ ክሰድልኩተላው ላፍት በረካሱ 3 ሰዓት መንገዲ በግሪ ብጠልማቲና ንጓዝ ስለሐሪፍ ልኮድዮ ምንም ለፎን እየተቆርመ የተሸመመ ጋሻ መልሰ ተንተላይ ታናዘር ኦፖርቹኒቲ ለአፍሪካ ለውጥ ጋሻ ሹልክ ሰደብኪ ብዙ ነገር መንገድ ሳፊ ፈፍተልኪ ማለት ውድ እንዲልኪ ጉልበትኪ ኢነርጂኪ ፖዚቲቭ ኢነርጂኪ ሁሉ ነገር ተሰርናው ቲም ወርክ ላይ ሰላም ታመት ኢትዮጵያን ኤርላይንስ ሪኮመንድ አው ይተጥነር ናይ ሆነ ሳስ ከመ ኮሮና ኮቪድ አይተጠቆም ፍሊ ኮቪድ እና ጦርነት አርኪልና በ አይ ካን ቢ ኢቭን አ ሚሊየነር ብዙ ሰዓት ሱ አንተ ዘና ፈጣት ሰዓት ነጆ አድኒ ቆምካ ሃው ካም አውዚ ሎስት ፖይንት አውዚ በረካ ዘዳናኪር ጓል ኮይና 53 ዲግሪ ሎት አሉ ሂት ተቋቋማ ተሰርህላ ኖ ላይፍ ማለት ሶሻል ላይፍ የለይ ከፕራይቬት ህይወት ርሕቅ ከሶሻል ላይፍ ርሕቅ ከአሸንዳ ርሕቅ ከወደ ዓመታት ርሕቅ ያው ሁሉ ሰርሕና ኢት ኢዝ ናት ኢዚ ቲም ሊደር የ ቲም ማናጀር የ ጋይድ የ አፋለሽ ፌራትለ ፈረንጅዳ ሁሉም አቤት ቁጥጥር እስከ አልፎን ድረስ አምተ ፖስት መጀመሪያ ካትተለኩ ግን ለይፈልጥን ያደሽ ትክመጡ ተለው ላይ ብጓል ላይ
3: شيف كوينن كاورين ولا ابديت كغراك صراحه سكاش شوك كانيا صراحه سو هايكين كلام دا كل يلدلنا كاو سكاش حالفلتو كا بيرسوناليتي كا ناغاتو غنيستافا حماد لبروو صراحه شيف تغورن كابته كوبر كغوز سبي الى لحسوا علينا ام ذا اونلي في ملغايد اوف تبرغا بورتغالا وان فيمينيست جروب نيوالا يد حكزاني كوان سلام كونكوتا بوا يمنن ماندم غاشا ترابل كغب كوسكواس يكبر اغير لتخلاني مالتيو انا አውቱር በኮት ተለሁ ብለክ ቆራጽ ስለወጽ ካዋን የለፈን ሰለስተ ነገራት ነው ነገት ፓድ ሳኒታሪ ናፕኪንስ ሳን ክሬም እና መነጠር ሁልጊዜ ካይፍ ለዩ ለዩ ለም ነገር ነው
4: ንለም ዓልቲ ዝበልናዮ ምድላዋትና ዚኦም ኔሮም ዝ ኸበርኩም ሰማዕትና ኩል ግዘና ኣነ ሓሪኹም ስለትከታተሉና ርእቶኹም ስለትህቡና ኣዘ ኣመስግን ላየን ፅጋቤ ፅባሕ ክንራኸብ ኢና ሰላም ሰላም